ባህሪ ዋለ ብርሃን ነው ምንም ሰላስ ደግደግ ደግ ባርጂው አልባለ ወሬ እንደካት ግዲቱ ሱብራና ምንም ሰላስ ደግ ዋይ ወላት ይዘና ነው ተቅዋ ራበል ያለ ግነር ግነ ድግ ግነ ድግ ነው ነው ራው ነው ስም ግዲቱ ይሄን ግን ወርሃም ነው ይሄን ያለ ግን ግዲቱ ተራስ ትግሪን በጣም ላይ ባንዲን ይችላል በለቁም